አለ ደፋችን ምስሩ ዘይደን ከሰጫታ ዘመጭ ወንሽሩና አለ ዑመር መንፈሙ ሲኩማ አትሪኒ ኢደም አላ ያከይምራን ተላታ ደምሳን እንቀርፌ ዲያ ተኩሳ ናራና ምስሩ ዘከጀምሮ ይቸታ ምንይቱን ወንን ሽር ደፋችን ዘይደን ከሰጫታ ለቢያር ሲቱር አከን ይተተሰን ደሁዱ ዳድጉ ሽዳ እልከ መስራው ብርሙ ዜጋ አንይሰ ሲሳስ ንሱት የሙሽ ከቻ አትቱ ወገን እንደ መተረከ ቢዳ ሱና ነውና